ጆርያለ አቡቡያለ አመይሰያለ ያንደኩመቻኛ ኩምባባለሎሮ ቡቡ መክታር ወዲዬ ቡቡ ሶግኝ ጆበጆማት እንደምግናንጃሰ ማርያለ ታከናንሎሶያ ዶሮ በጃዩ ጎሩልይ

አሚን ወንዴ ሃሊን ከንተና ሶማ ሶሃሊ በእናት ላይ ነገር ቾ አንዲኩ ሃላ ቁም አንዲኩ ሃላ ዱኩም አንዲኩ ሃላ ጆዲ ኡሙናኒ አንዲ ማና እንድኖ ኩም ማጣንኮ ጎለዴ ነጃር ሙኒ አንዲ ማና እንድኖ አሄ ሙኒ ሁምፋሊ ሙዶ ጆዲ ሞታውራ ገነ ደውይደ

ከተማገነ ኩምበንገል ማይጃ ማረም በከርሞ ማይጃ ብራሙን ቱያልንጆ ማንገሰዩ ወይ ማም ጃንገደ ንጁርበል ማይጃ ማንገደበሴ በከተኮ ማም ጃንገሱንዲቤ ማም በርጋይ መደገንቱኛ ፈሪማ ዮራ ፈሪማ ጆባይ ትረፋጆ ፖኮ ንገደ ሆንክሌር ናጉንዲ ድምበዞጊ